0: 요나 따뜻히 정시 시타나 축 아 따께티 따 머거나 축 요나 아 따 총년와 사등 사즈크 따 사중거 디크크 따 카즈나가 참겠지 샤촌도 도고디 저치셔죠 다주 등노고 지니 다른 나라다 아랑니가 노츠도고딩 니스 마토데든 아제치 마시나 아 따도콘데라 아따 고르모 쳇치케 옌탕 쳇나가 맹거 응가 창제나 축 나인 통지나 쇼 동어무시 쇼 냐모 인 통지나 다 머크 톱탕 도고데 카이어데든 아따 머크 젠탕라 총수구나 쇼 영나 샤프시 도고데 눈초시고 메누드 데인 통지나 다 중화마 무친 좀 제컵 자초 비키긴 송초 자침 그 돈츠마 같이 나득 그 단케테나 나 도고데가 참게지 자초 쓰시 참게지 자초인데라 쳇탕 그 아따 고르무치 지금 맹그 앵체 도고데 그 제나축 게디 아니츠 도고데 잡친 이나 아따 중국 그 아직 간직 신단다 영나 총리 럭득 도고데 심탄 시타나 축 데노 진생 그 아따 자치 용동 몽축 디진 그 아따 샤와 초이나 축 영나 초하고 초니 아따 머그 토통 도고데 카이르데던 아따 머그 젠틀라 아따 그게스나 만데던 머그 젠틀라 통총 마셔주디 하친가 같이 한스그리
1: 머게당 잔즈 스시연로 저흔 지키제시고당 머그 카치제시고 암영나 치르 타치제시고지 아증즈라 징굴 럭터시당나 잔침 그 겐트 젠다시 크기심
0: 레링 군전 바탄데 쳇던 그 그게 아다 통계치 작용이 되네요. 그래서 지금 그게 모으라거니 그 잡채 놓고 작주 그렇지. 다고는 이제 특흥 직극 시고 백고나 죽거나 머리 카트이나 죽거나 길 대초 그 시군데 다도 좀지나 다 쳇던 그 아 그 틈을 잡침이 되네요. 그게 돈도 너무 돈도 너무 그렇지. 아 쳇듭시나 종합만 못 쳇듬 이제 그 니듬 잡침 그 돈숨 자라 니하고는데 아다 특흥 직극 능인데 돈데 그 당가서 오듯이요. 단다 도코니언 그 자흥 직클라 시그누 고름 그 토크 다 고니나 죽 야나 니와 도코디 맘잖아 춤첸 그 만작 안디라 쳇던 거름 바슴 그 군이시나 죽 아름바 동이나 아다 그 자흥 직근데 도코디 잠직 생캔다 야나 그가 아니 춤 생캔스기나 데도콘데 아까 루치가 연거 디가 좀직 야나 그 최종 그 춤체 도코디 제나 죽 담츠크 다론 그가 제노요나 도코디 종징시나 죽 아리 다더니 아름바 니와 인 동지나 ата мэ гэртэн цанзыкантан кэнзгэн рон ата кэргэ тонжина ата тэхэн жик кэргэ энд цанзы кэнтан кэ нэ тэхэн мар мар тэ омчэн акэгэ тэмгэ чи шашмын дина хэртэх кэ шинкэн кэ дэмэ кэ маназ гин тана та чэртэн кэ лусун кэ янжа лучи мэн кэ ати кэ цомжи кэ тэмчэ дэхэ чэнэ мэ чхэнэ мэ цэкэ атарон кэ кэ нэ чэн чэ на чук тэнэ рэм ба сэмба мо ин тонжина а так гонеше кунуу кэгэ анда цамзы кэн маре ани тэ кэн маре тэни хэртэх кэ шин кэн маре омчэн акэгэ тэмгэ кэ шашун дина фши юк та дэмбоз кэ маназа цомжина та чэртэн кэгэ лус мэнг дик кэ цомжиг дан кэгнир кэгчил яна чавс чэ гэн чад гэ чхна чхна мэцэ кэ ата анга чэн кэ чэна чук тэ кэгэ чна дэ нэгни тонмыш ата конгон дэзу ин тонжина ата тэхэн жикэ тэн дэю кэ ата кэгэ нитун гэ чатэм гэ тэнкэра тэни нимэн тэни кэ гэзна ничэ чмэс чук ти кур гэ чатэм гэ чин хир тэни кэ гэ мэр катэ гэ тан дэмэ гэ тэм гэ чи шачуд гэ замзэг дэн жинкэ тэни дэмэ гэ шачуд нам шиг дэн ата нэгнин дэмэ на кэ сэм чэ чуг нян кэ хачэн гэ чик та рэри жин тэ сэна чигин тонжина ата чонха мам чин тэм жэ кэ нитум чатэм чи дон чмэ жат нэ гэ тэн кэ гэ тара та мэ гэртэн цамц гэнтэн гэнс гэнрон та шижэ ина шхэ яна а дэ кумши гэ дэ кэртэн цамц мэ гэр сутэн нэнжил шидэтэн а та гэнжэ гэ а та кум гэн чана шхэ яна са кум у дэнжигла кэ гэ нопад хуй дэнгдэнэ дэн хуй чиртэн гэ а дэ кэмла жанга шину гэ нэгни дэ хуй дэк та нэгни дэ дэ сунэ а та чиртэн гэ а та тэмгэл ча чу пэн кэн кэргэ а та цэцу мичнэ яна лучэ янг дэ кэ цомжи гэ тэмчэ дэ хуй дэ на шхэ а так нимон томш та нимон нипа мод инжина тохама мо чэнтэм жек нитэм жатэм гэ дэнсэ жатэн хсэм гэ там кэ гэтэна та жек катэп дэн яна жек чигчэла толох тонж утэ дохтэ кэ замзэг дэн жингэ яна дигэн афши гэ дэн чэмгэ чачуд гот ипэна та чэртэн гэ жек катэ тон и нэгни дохтэ чэ чэгэн янка хачэн гэ чинэ дэн мосгэш гэ ди нэгни дэ зу чэсэна ата нисок хэм кэргэ ата жина тэмгэч шачум дэг нэг та гони дэн яна тэмгэч шачум дэла тумби нива тани дэг нэг шику нуга намжир суху та дхути фти дэдэн тэмчэн мандаса кэ арм басунг ари режимты арм ба тунгу инжина та ни сух хэм фти уйна чук яна нэгни гэ та кэ жина хачин гэв жина та чиртэн гэ та цицун яна лучи янг дэг гэ цумжи гэ тэмчэ дхути чэна чук тэг арм ба тунгу муш арм ба нива ему интонжина а так кэ гэ жина ни сух хэм фти у мар ᱛᱟᱢᱟᱱᱤᱢ ᱪᱮᱠᱤᱱ ᱠᱟᱱ